0: ሆይ ሞን ጊሰዱን ጋፍከን
1: አይሽን ሟሽ
0: ይችል ብለናል
1: ብለና ማና ስለዛር ዳማራ ኩይን
0: ይርስሙ ይላንጋኩ
1: ላንጋ ሎሬና ኛት ሎጋ ቋታ ፈምባታ ኡይ
0: ተፈምበታ ኡይ
1: ያጋማን
0: ስሙሌ
1: አለ ስሙሌ ንኝ ከታን ና አላቴ ዘይ ና ቆሴ የሜ የምከላ ጎካሽ ንኝ ከታን ወይ ጣምብሎ አሚኔሌ ዘንዳሜላ ንሊሳ ካሞዚኙ ንሊሳ ካማኑ ማሙኒንጊ ንሊሳ ካማማና ኤሌና ማሻባ ንሊሳ ካማሪያንጀል ካንጉሌሌ ንሊሳ ካማማና እስቴሪንኮንቶ ለዘንጎ ላይ እንኳን እንግሰቲ ባራድ ባልሞ ከማፖቱ ንግስኒ ንሩንጎ ላይ እንግሰቲ እንኳን ባለ ራድ ሻይሻይ ንሩንጎ ላይ እንኳን እንግሰቲ ባራድ አይኔም ባንኮ ትራኒ ኳስ
0: ቦንጌሮ ማፍሉ ሳርዳ